0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ አድማጮች፣ የዕለተ ረቡዕ ሐምሌ 22 ቀን 2018 ዓ.ም ምረት የዶች ቬሌ ሬዲዮ የቀጥታ ስርጭት ከቦን ከተማ የራይኖን ዛክራቢያ የሚተላለፈው የዶች ቬሌ DW የአንድ ሰዓት ስርጭታችን ጀምሯል። ስርጭቱን በመምራት ማንተጋፍቶ ስለሺ አብራችሁ ቆያለሁ። ለዓለም ዜናው ደግሞ ነጋሽ ማህመድ ተዘጋጅቷል። በዜና መጽሔት አምስት ዘገባዎችን እናስተነትናለን። ግድያና ጥቃትን የተመለከቱ የምርመራ ውጤቶች ትኩረት አግኝቷልን ሲል የሚጠይቀው ቀዳሚው ዘገባችን ነው። ከ90 ሺህ በላይ ተፈናቃዮች በአራት ጣቢያዎች ለብርቱ ዝናብና ጎርፍ ተጋልጧል መባሉ፣ የኢትዮጵያ አየር መንገድ የአመቱ ስኬቶችን ያጋጠሙት ፈተናዎች፣ IOM ምስራቅ አፍሪካውያን በዓለም አቀፍ ወንጀል እንዲሳተፉ እየተገደዱ ነው ማለቱ፣ እንዲሁም የሰው ሰራሽ አደጋ በማጃንግ ዞን ጥብቅ ደን ላይ አደጋ ደቅኗል ይሰኛሉ ዘገባዎቹ። ሳምንታዊዎቹ ከኢኮኖሚ ዓለም የኢትዮጵያ ባለሥልጣናት ኩባንያዎች በካፒታል ገበያ እንዲያስመዘግቡ ግፊት እያደረጉ ነው በሚል ርዕስ፣ እንዲሁም ሳይንስና ቴክኖሎጂ ዓለምን ስጋት ለጣለው በኤአይ የሚፈጸም ጠለፋና ማጭበርበር በሚል ትንታኔ ቀርቦባቸዋል። ስርጭታችን በሳተላይት ለምትከታተሉ በኢትዮ ሳት ወይንም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይም ማድመጥ ይቻላል። ትራንስፖንደሩ MEH 01 አሊያም EAH 01 ነው፣ ፈልጉን። በኢንተርኔት ለምትከታተሉን DW አማሪክ በተባለው መተግበሪያ በተንቀሳቃሽ ስልክና ታብሌትም ልትከታተሉን ትችላላችሁ። DW አማሪክ የፌስቡክ፣ የቴሌግራም እንዲሁም የዩቲዩብ የቀጥታ ስርጭታችን መስመር ነው። የቀጥታ ስርጭታችን ከተላለፈ በኋላ ደግሞ በዋትስአፕም አጠቃላይ ዘገባዎቹን ማግኘት ይቻላል። አስተናጋጃችሁ ማንተጋፍቶ ስለሺ ነኝ። ለዓለም ዜናው ነጋሽ ማህመድ፣ መልካም ቆይታ።
0: የDW ዜና
2: በመጀመሪያም ርዕሶቹን እንሆ። ሳውዲ አረቢያ ሐሺሽ ይዘው ተገኝተዋል በሚል የወነጀለቻቸውን አምስት ኢትዮጵያውያን ስደተኞችን በሞት ቀጣች። ሂዩማን ራይትስ ዎች እንዳስታወቀው ሳውዲ አረቢያ የጉርጎሮያኑ 2026 ከባተ ካለፈው ጥር ወዲህ በተመሳሳይ ወንጀል ተሳትፈዋል ያለቻቸውን 17 ኢትዮጵያውያንን ያለተገቢ የፍርድ ሂደት በሞት ቀጣለች። የተለያዩ የወንጀል መረቦች ስራት አገኛላችሁ በሚል ከየሀገሩ እያስኮበለሉ በየማጭበርበሪያ ማዕከላቱ የሚያሰቃዩና የሚያሰራቸው ሰዎች ብዛት በመቶ ሺህ ሊቆጠር እንደሚችል የተባበሩት መንግስታት ድርጅት አስታወቀ። የዓለም የፍልሰተኞች ጉዳይ ድርጅት እንደሚለው ኢትዮጵያውያንን ጨምሮ የ80 ሀገራት ዜጎች በአምደ መረብ የማጭበርበር ምግባር እንዲሳተፉ ተገደዋል። ዩናይትድ ስቴትስ ከኢራን ጋር በገጠመችው ጦርነት ሳውዲ አረቢያም ቀስ በቀስ ግን በግልጽ እየተዘፈቀችበት ነው። የሳውዲ አረቢያ ጦር ከዩናይትድ ስቴትስ ጦር ኃይል ጋር አብሮ ዛሬ የኢራቅ ህዝባዊ ንቅናቄ የተባለውን ኃይል ይዞታዎች ደብድቧል። በጥቃቱ 20 የቡድኑ ተዋጊዎች ተገድለዋል፣ ሌሎች ቆስለዋል። ንቅናቄው አሜሪካና ሳውዲ አረቢያን ለመበቀል እየዛተ ነው። ዜናው በዝርዝርም የሳውዲ አረቢያ ባለስልጣናት አደንዛዥ ዕፅ በማዘዋወር

0: ነጀሏቸውን አምስት ኢትዮጵያውያን ስደተኞችን ባለፈው ሰኞ በሞት ቀጡ። ሂዩማን ራይትስ ዋች እንደዘገበው ስደተኞቹ የተገደሉት ያለበቂ የፍርድ ሂደት ነው። ዓለም አቀፉ የመብት ተሟጋች ድርጅት እንደሚለው የግሪጎሪያኑ 2026 ከባተ ካለፈው ጥር እስካሁን ድረስ ሳውዲ አረቢያ በተመሳሳይ ወንጀል 116 ሰዎችን በሞት ቀጣለች። ከተገደሉት መካከል 17ቱ ኢትዮጵያውያን ናቸው። ሌሎች 79 ሰዎች ተመሳሳይ ቅጣት ይጠብቃቸዋል እንደ መብት ተሟጋቹ ድርጅት። ሂዩማን ራይትስ ዋች ጉዳዩን በቅርብ የሚያውቁና በደርዘን የሚቆጠሩ ያላቸውን ሰዎች አነጋግሮ እንደዘገበው ባለፈው ሰኞ በሞት የተቀጡት አምስቱ ወንዶች የተያዙት ከየመን ስራ እሰጣቸዋለሁ ያለ አንድ ግለሰብ የሰጣቸውን እሽግ ተሸክመው ሳውዲ አረቢያ እንደገቡ ነበር። ስደተኞቹ የተሸከሙት እሽግ ሐሺሽ መሆኑ የተነገራቸው የሳውዲ ጸጥታ አስከባሪ ሰዎች ከያዟቸው በኋላ ነው። በዘገባው መሰረት ሌሎች ኢትዮጵያውያን ስደተኞችም ሐሺሽ ወይም ጫት ይዘዋል በሚል ተወንጅለው ያለ አስተርጓሚና ያለ በቂ የፍርድ ሂደት በሞት ተቀጥተዋል። ዓለም አቀፉ የመብት ተሟጋች ድርጅት የሞት ቅጣትን በአጠቃላይ ያለ ተገቢ የፍርድ ሂደት የሚፈጸም ቅጣትን ደግሞ በተለይ አጥብቆ ተቃውሟል። በደቡብ ምዕራብ ኢትዮጵያ ክልል ደቡብ ቤንች ወረዳ ትናንት ሰዎችን አሳፍሮ ይጓዝ የነበረ ትራክተር ተገልብጦ 3 ሰዎች ሞቱ፣ ሌሎች 14 ቆሰሉ። አደጋው የደረሰው በበቃ ቀበሌ አብይ 01 በተባለ መንደር ውስጥ ነበር። የደቡብ ምዕራብ ኢትዮጵያ ፖሊስ ኮሚሽን የህዝብ ግንኙነትና ኮሙኒኬሽን ጉዳይ ዳይሬክቶሬት ዳይሬክተር ኢንስፔክተር ደጀኔ አሰፋ እንዳሉት ትራክተሩ የተገለበጠው በተጎታች ጋሪው ላይ ሰዎችን ጭኖ በርሻ ማሳ ውስጥ ሲጓዝ ነበር።
1: በክልላችን በትራክተር አደጋ ሲደርስ የመጀመሪያው ጊዜ ነው። ሐምሌ 21 ቀን 2018 ዓ.ም ከእርሻ ማታ ወደ የቤታቸው ለማድረስ ነበረ ትራክተሩ ላይ የተሳፈሩትና የአደጋው መንስኤ ምን እንደሆነ ባልታወቀበት ትራክተሩ ተገልብጦ የሶስት ሰዎች ህይወት አልፏል። በስድስት ሰዎች ላይ ደግሞ እንደዚሁ ከባድ ጉዳት ደርሶባቸዋል። በስምንት ሰዎች ላይ ደግሞ ቀላል የአካል ጉዳት ደርሶባቸዋል።
0: የሐዋሳው ወኪላችን ሸዋንግዛው ወጋየው ፖሊስን ጠቅሶ እንደዘገበው ጉዳት የደረሰባቸው ሰዎች በሚዛን ቴፒ ሆስፒታል እየታከሙ ነው። ያደጋው ትክክለኛ መንስኤም እየተጣራ ነው። የሶማሊያ አክራሪ ደፈጣ ተዋጊ ቡድን የአሸባብ አባላት ናቸው የተባሉ ታጣቂዎች ኬንያን ከሶማሊያ ጋር በሚያዋስነው ድንበር ቅኝት ላይ በነበሩ የኬንያ ጸጥታ አስከባሪዎች ላይ ትናንት ተኩስ ከፍተው 5 ፖሊሶች ገደሉ። የኬንያ ፖሊስ እንዳስታወቀው ማንዴራ ከተባለው አውራጃ የተንቀሳቀሱ ፖሊሶች ዋንቴ ዳም የተባለው አካባቢ ሲደርሱ አድፍጠው የነበሩ ታጣቂዎች ድንገት ተኩስ ከፍተውባቸው 5 ባልደረቦቻቸውን ገለዋል። ከግድያው በኋላ ታጣቂዎቹን ለማደን ወደ አካባቢው የዘመተው ማጠናከሪያ ኃይልም ፈንጂ ተጥሎበት አንድ ብረት ለበስ ተሽከርካሪው ተመታበታለች። የፈንጂው ጥቃት በሰው አካል ላይ ያደረሰው ጉዳት ግን የለም። ይህ ዶች ቬለ ነው። የወንጀለኛ መረቦች በሐሰት የሥራ ማስታወቂያ እየሸነገሉ ከየሀገሩ አስኮብልለው በየአምደ መረብ ማዕከላት እንዲያጭበረብሩ የሚያስገድዷቸው ሰዎች ብዛት በመቶ ሺህ ሊቆጠር እንደሚችል የተባበሩት መንግሥታት ድርጅት አስታወቀ። የዓለም የፍልሰተኞች ድርጅት አይኦኤም በእንግሊዝኛ ምሕፃሩ እንደሚለው ከአጭበርባሪዎቹ ወጥመድ የሚገቡት አብዛኞቹም የተማሩ እንግሊዝኛ የሚናገሩ ወጣቶች ናቸው። የወንጀለኛ መረቦቹ የሚያሳድሯቸውን ወጣቶች የጉዞ ሰነድ እየቀሙ ብዙ ሰው በማይደርስበት አካባቢ በሚገኙ ቤቶችና ህንፃዎች እያጎሩ እያሰሩና አንዳንዴም እያሰቃዩ በአምደ መረብ እንዲያጭበረብሩ ያስገድዷቸዋል። የአይኦኤም የበላይ ኃላፊ ወይዘሮ አርሚ ፖፕ እንዳሉት ባለፉት ጥቂት ዓመታት የኢትዮጵያን ጨምሮ የ80 ሀገራት ዜጎች የወንጀለኞቹ ሰለቦች ሆነዋል።
2: የ80 ሀገራት ዜጎች የማጭበርበሪያ ማዕከላት ወዳሉባቸው አካባቢዎች መወሰዳቸውን አይተናል። አብዛኞቹ የሚወሰዱት ወደ እስያ ነው። የወንጀለኞቹ መረቦች ሰዎችን የሚያስኮበልሉት ስራ ትቀጠራላችሁ በሚል ቃል ነው። የስራ ዕድል ማስታወቂያዎቹ በኢንተርኔት በሰፊው ይሰራጫሉ። ማስታወቂያዎቹ ሙሉ በሙሉ የመደበኛ ስራ ይመስላሉ። ብዙ ጊዜ የሚመለመሉት ጥሩ እንግሊዘኛ የሚናገሩ ዲግሪ ያላቸው ወይም በደንብ የተማሩትን ነው።
0: በኦንላይን የሚፈጸመው ማጭበርበር ባለፈው የግሪጎሪያኑ 2025 ብቻ የተለያዩ የእስያ ሀገራትን አውስትራሊያንና ኒውዚላንድን ብቻ 114 ቢሊዮን ዶላር አክስሯል። ዩናይትድ ስቴትስ ከኢራን ጋር በገጠመችው ጦርነት ሳውዲ አረቢያም ቀስ በቀስ ግን በቀጥታ እየገባችበት ነው። ባለፈው ሳምንት በኢራን ይደገፋሉ ከሚባሉት ከየመን ሁቲዎች ጋር ስትቀጣቀጥ የነበረችው ሳውዲ አረቢያ ዛሬ ደግሞ ከዩናይትድ ስቴትስ ጎን ተሰልፋ ኢራቅን ደብድባለች። የሪያድ ገዢዎች ጦራቸው አሜሪካኖችን ተከትሎ ኢራቅን ለመደብደብ የሰጡት ምክንያት ከኢራን ጋር ግንኙነት አለው የሚባለው የኢራቅ ህዝባዊ ንቅናቄ የተባለ ኃይል ሳውዲ አረቢያን በድሮን መጥቷል በሚል ምክንያት ነው። 67 ቡድናትን የሚያስተናብረው ንቅናቄ እንዳስታወቀው የዩናይትድ ስቴትስና የሳውዲ አረቢያ ጦር ኃይላት ዛሬ በኢራቅ 7 አውራጃዎች ውስጥ በከፈቱት ጥቃት 20 ተዋጊዎችን ገለውበታል። ሌሎች 32 አቁስለዋል። ንቅናቄው የሟች ጓዶቹን ደም ለመበቀል የአሜሪካና የሳውዲ አረቢያን ጥቅሞች ለማጥቃት ዝቷል። ዘገባዎች እንደጠቆሙት ንቅናቄው በኢራቅ ኢራንና በዩናይትድ ስቴትስ ድጋፍ እንደ ግሪጎሪያኑ አቆጣጠር በ2014 እስላማዊ መንግስትን ለመውጋት የተመሰረተ ነበር። የኢራቅ መንግስት የአሜሪካና የሳውዲ አረቢያን ጥቃት አውግዟል። በቅርቡ ስልጣን ያዙት የኢራቅ ጠቅላይ ሚኒስትር አሊ አልዛይዲ ከሳውዲ አረቢያው አልጋ ወራሽ ከመሐመድ ቢን ሰልማን ጋር ለመነጋገር የነበራቸውን ቀጠሮ ሰርዘዋል። የኢራን ውጭ ጉዳይ ሚኒስቴርም የአሜሪካና የሳውዲ አረቢያን እርምጃ ጥብቆ አውግዟል። ሚኒስቴሩ እንዳስታወቀው የዋሽንግተንና የሪያድ ጥቃት ዩናይትድ ስቴትስና ጽዮናዊት የሚላት እስራኤል የጦርነቱን አድማስ ለማስፋፋት ያላቸው እቅድ አካል ነው። ፈረንሳይና ስፓኝ ውስጥ የተቀጣጠለው ሰደድ እሳት እስካሁን ከ330 ሺህ በላይ ህዝብ ከቤት ንብረቱ ማፈናቀሉ ተነገረ። አውሮፓ ውስጥ አለቅጥ በናረው ሙቀት ምክንያት የተዛመተውን ቃጠሎ ለማጥፋት የሁለቱ ሀገራት ከሌሎች የአውሮፓ አባል ሀገራትና ከቱርክ የተዘመቱ በብዙ ሺህ የሚቆጠሩ የእሳት አደጋ መከላከያ ሰራተኞች፣ አውሮፕላኖችና ሄሊኮፕተሮች እየታገሉ ነው። ቃጠሎው እስካሁን ፈረንሳይ ውስጥ 77 ሺህ፣ ስፓኝ ደግሞ 80 ሺህ ሄክታር መሬት የሸፈነ ደን ማሳና የተለያዩ ቤቶችን አንድዷል። የእሳት አደጋ ሰራተኞች ወደ ስፓኝ ርዕሰ ከተማ ማድሪድ የሚምዘገዘገው ነዲድ ለመቆጣጠር የሚያደርጉት ጥረት ግን ዛሬ ጥሩ ውጤት እያሳየ መሆኑን የሀገሪቱ ጠቅላይ ሚኒስትር ፔድሮ ሳንቼዝ አስታውቀዋል።
3: Gracias al extraordinario trabajo de todos.
2: ሁሉም ላደረገው ልዩ አስተዋጽኦ አመሰግናለሁ። ከሳይንቲስቶች እስከ UME ከቀይ መስቀል እስከ የእሳት አደጋ መከላከያ አገልግሎት ባልደረቦች ባደረጉት ጥረት ሁኔታው እየተሻሻለ ነው። ሁሉንም አመስግን ወዳለሁ። በእነሱ ጥረት ሁኔታው እየተሻሻለ ነው።
3: Continúa siendo favorable.
0: ላለፉት ሁለት ሳምንታት ቀዝቀዝ ብሎ የነበረው የአውሮፓ የአየር ሁኔታ ዛሬ እንደገና ግሏል። የሙቀቱ ማየል ከንፋስ ጋር ተዳብሎ ቃጠሎን ያባብሰዋል ወይም አዳዲስ እሳት ይጫራል የሚል ስጋት አሳድሯል። ክሬታ ግሪክ ውስጥ ዛሬ የተነሳ ቃጠሎን ለማጥፋት ይታገሉ የነበሩ ሁለት የእሳት አደጋ ተከላካይ ሰራተኞች ደግሞ ሞተዋል። ይህ ዶቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። ሳውዲ አረቢያ ሐሺሽ ይዘው ተገኝተዋል በሚል የወነጀለቻቸውን 5 ኢትዮጵያውያን ስደተኞችን በሞት ቀጣች። ሂዩማን ራይትስ ዎች እንዳስታወቀው ሳውዲ አረቢያ እንደ ግሪጎሪያኑ አቆጣጠር ከ2026 ወዲህ በተመሳሳይ ወንጀል ተሳትፈዋል ያለቻቸውን 17 ኢትዮጵያውያንን ያለ ተገቢ የፍርድ ሂደት በሞት ቀጣለች። የተለያዩ የወንጀል መረቦች ስራ ታገኛላችሁ በሚል ከየሀገሩ ያስቆበለሉ በየማጭበርበሪያ ማዕከላቱ የሚያሰቃዩና የሚያሰሯቸው ሰዎች በመቶ ሺህ ሊቆጠር እንደሚችል የተባበሩት መንግስታት ድርጅት አስታወቀ። ዩናይትድ ስቴትስ ከኢራን ጋር በገጠመችው ጦርነት ሳውዲ አረቢያም ቀስ በቀስ ግን በግልጽ እየተዘፈቀችበት ነው። የሳውዲ አረቢያ ጦር ከዩናይትድ ስቴትስ ጦር ኃይል ጋር አብሮ ዛሬ የኢራቅ ህዝባዊ ንቅናቄ የተባለውን ኃይል ይዞታዎች ደብድቧል። የዜናው መልእክት እስካሁን ነበር።
4: ዜናውን ነጋሽ መሐመድ አሰማን። ወደ ዜና መጽሔት ትንታኔያችን እንሻገር።
5: የዜና መጽሔት
4: አምስት ዘገባዎችን ነው እናስተነትነው። ወደ ቀዳሚው ተሻግረናል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማቲያስ በደቡብ ወሎ ሀገረ ስብከት በሚገኝ ገዳም መናን ያለይ አሰቃቂ ያሉትን የድሮን ጥቃት የፈጸሙ ሰዎች ለፍትህ እንዲቀርቡ ጠይቋል። ይህንኑ ድርጊት በጽኑ ያወገዘው የዓለም አብያተ ክርስቲያናት ምክር ቤት በበኩሉ በጉዳዩ ላይ ፈጣን ተአማኒ ግልጽና ገለልተኛ ምርመራ እንዲደረግ ጥሪ አስተላልፏል። የኢትዮጵያ ሰብአዊ መብቶች ጉባኤም በጉዳዩ ላይ መግለጫ አውጥቷል። ሰለሞን ሙጬ ከአዲስ አበባ ተጨማሪ ዘገባለሁ።
6: የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ አቡነ ማቲያስ በደቡብ ወሎ ሀገረ ስብከት የተለያዩ ገዳማት ላይ ሐምሌ 15 ቀን 2018 ዓ.ም ምረት በተፈጸመ ጥቃት የመናንያን መነኮሳት ህይወት በግፍ መጥፋቱንና በርካቶች መቁሰላቸውን በገዳሙና በንዋየ ቅድሳቱ ውድመት መድረሱን ጠቅሰው ከፍተኛ ሐዘን እንደተሰማቸው ሰሞኑን ገልጸዋል። በዚያው ዕለት በሃዲያና ስልጤ ሀገረ ስብከት ያምልኮ ስፍራ በኃይል መፍረሱንና በምእመናን ላይ ጥቃት መድረሱን የገለጹት ፓትርያርኩ ድርጊቱ ፍጹም ተቀባይነት የሌለው የተወገዘ ተግባር ነው ብለዋል። በሌላ በኩል የዓለም አብያተ ክርስቲያናት ምክር ቤት ይህንን ወንጀል ባወገዘበት የትናንት መግለጫው ፈጣን፣ ተአማኒ፣ ግልጽ እንዲሁም ገለልተኛ ምርመራ እንዲደረግና አጥፊዎች ተጠያቂ እንዲሆኑ ጥሪ አቅርቧል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ደግሞ በኦሮሚያ ክልል ምስራቅ አርሲ ዞን የታጠቁ አካላት ከ430 በላይ የሚሆኑ ሰዎችን ህይወት መቅጠፋቸውን፣ ተጎጂዎችን፣ የተጎጂ ቤተሰቦችን እንዲሁም ሌሎችን አነጋግሮ በስም፣ በጾታ፣ በምስል፣ በእድሜ ግድያ የተፈጸመበትን ቦታና ቀን ጭምር የሰነደ ዝርዝር የምርመራ ውጤት ይፋ አድርጓል። ኢሰመጉ ይህንን ያህል ግድያ የተፈጸመው ከ2014 ዓ.ም እስከ ግንቦት 24 2018 ዓ.ም ድረስ መሆኑንም በምርመራው አረጋግጧል። ለሰብአዊ መብት ጥበቃ በመሟገት የሚታወቁት አቶ ያሬድ ኃይለ ማርያም ይህንን የኢሰመጉን የምርመራ ውጤት እንዴት እንደሚመለከቱ ጠይቀናቸው ምላሽ ሰጥተዋል።
7: ይሄ የሚያሳየው ምን ያህል ስር የሰደደ ችግር እንደሆነ፣ ምን ያህል ትኩረት እንደተነፈገም ጭምር ለአራት ዓመት አንድ ቦታ ላይ ይህን ያህል ጥቃት ሲፈጸም፣ ይህን ያህል ሰዎች ሲሞቱ፣ የተለያየ ለጥቃቱ ስም ከመስጠት ባለፈ ለማስቆም፣ ለዜጎች ጥበቃ ለማድረግ በመንግስት በኩል ተገቢው እርምጃ አለመወሰዱን ጭምር ነው የኢሰመጉ ሪፖርት የሚያመላክት።
6: ኢሰመጉ በአካባቢው የሚገኙ የታጠቁ ቡድኖች የአካባቢው ማህበረሰብ ላይ ሃይማኖትን መሰረት ባደረገ መልኩ የኦርቶዶክስ ተዋህዶ እምነት ተከታዮች ላይ ከፍተኛ የሆነ ሞት፣ የአካል ጉዳት፣ የንብረት ውድመት፣ አስገድዶ መሰወር፣ እገታና አብያተ ክርስቲያናት ላይ ዝርፊያና በርካታ ቤቶችን ማቃጠላቸውን በግኝቱ ጠቁሟል። የመብት ተሟጋቹም ግኝቱ መሰል ችግሮች ለመባባሳቸው ማሳያ እንደሆነ ጠቅሰዋል።
7: በመንግስት በኩል በጣም ከፍተኛ የሆነ ዳተኝነት፣ ግድ ያለመስጠት፣ አንዳንድ ጊዜም ትርክቶችን ለማስተካከል መጨነቅ፣ ጥሰቶቹን ከማስቆም ይልቅ የሚሰጡትን ምክር ሀሳቦች በመንግስት በኩል ምንም ትኩረት አላገኙም እና የመባባሳቸው ምክንያት አንዱ እሱ ነው። ሁለተኛ ደግሞ የመንግስት አካላትም ጭምር ራሳቸው ዋና የሰብአዊ መብት ጥሰት ተሳታፊ ሆነው የሚታይባቸው ብዙ አጋጣሚዎች አሉ። ስለዚህ መንግስት ለሰብአዊ መብት መጠበቅ ያለው ትኩረት በጣም አነስተኛ እና ምናልባትም ምንም ትኩረት እንደማይሰጥ ነው የሚያሳይ።
6: መንግስት በኦርቶዶክስ እምነት ተከታዮች ላይ የደረሰውንና የሚደርሰውን ጥቃት እንዲያስቆም ብቻ ሳይሆን ያጠፉት እንዲጠየቁም ተጠይቋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማቲያስ አሰቃቂ ጥቃት የፈጸሙት ለፍትህ እንዲቀርቡ፣ ሌሎች ገዳማትና አድባራት ደህንነታቸው እንዲጠበቅ፣ ለተጎዱትም ተገቢው ድጋፍ እንዲደረግ አበክረን እንጠይቃለን ሲሉ ተማጽነዋል። ለመሆኑ ይህንን መሳዩ ወንጀል ዓለም አቀፍ ትኩረት አግኝቷል ወይ የሚለው ላይ አቶ ያሬድ ኃይለማርያም ምልከታቸውን አጋርተው ተናግረዋል።
7: የዓለም አቀፍ ማህበረሰቡ በመንግስታትም ደረጃ ድምጻቸውን ብዙ ሲያሰሙ አይታይም። በዚህ በኦርቶዶክስ እምነት በአማራ ብሔር ተወላጆች ላይ፣ በሌሎችም ብሔር ተወላጆች ላይ በተለይ ኦሮሚያ ክልል ውስጥ በጣም ተከታታይ የሆኑ ጥቃቶች ሲፈጸሙ ነው የኖሩት እና ለነዛ ጥቃቶች የሚመጥን ዓለም አቀፋዊ ትኩረት አላገኘም። የኢሰመጉ ሪፖርት የወት ቦታ ስራ ለመስራትም ጭምር የሚረዳ በታመነ አካል የተሰራ ማስረጃ ስለሆነ ችግሩን በደንብ ለማሳየት ይጠቅማልና ሁሉም አካል ይህንን ተጠቅሞ የዓለም አቀፍ ማህበረሰቡ ጉዳዩን አውቆ ጫና እንዲያሳድር መንግስት ላይ ስራ መሰራት አለበት። ይቀራል፣ ክፍተት አለ።
6: ኢሰመጉ የፌደራሉም ሆነ የኦሮሚያ ክልል መንግስታት በንጹሃን ዜጎች ላይ ማንነትና ሃይማኖትን መሰረት ያደረገ ጥቃት የፈጸሙ ታጣቂዎችን የመያዝ የህዝቡን ደህንነት የመጠበቅ ኃላፊነትም ያለባቸው ሆን ብለውም ሆነ በቸልተኝነት የህግ ግዴታቸውን ያልተወጡ የመንግስት የጸጥታና የአስተዳደር አካላትን በአስቸኳይ ለህግ አቅርበው ተጠያቂ እንዲያደርጉ ጠይቋል። በዚህ ከ430 በላይ ሰዎች መገደላቸው ይፋ በተደረገበት የኢሰመጉ የምርመራ ውጤት ላይ መንግስት እስካሁን ምንም ያለው ነገር የለም። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
4: በሰሜንና ደቡብ ወሎ እንዲሁም በሰሜን ሸዋ ዞኖች የሚገኙ 4 የተለያዩ መጠለያ ጣቢያዎች ውስጥ የሚኖሩ ከ90,000 በላይ የአገር ውስጥ ተፈናቃዮች ለብርቱ ዝናብና ጎርፍ መጋለጣቸውን ተናገሩ። ተፈናቃዮቹ የወቅቱ ክረምት ዝናብና ንፋስ ባስከተለው የጎርፍ አደጋ ምክንያት የመጠለያ ድንኳንና የምግብ መበላሸት እንዳጋጠማቸው ማክሏል። ኢሳያስ ከላው ከደሴ ዝርዝር ዘገባ ልኮልናል።
8: 6 አመታትን በመጠለያ ጣቢያ ውስጥ ያሳለፉ የሚገኙት ወይዘሮ ፋጤ ኢብራሂም በግራዶ የሀገር ውስጥ ተፈናቃዮች መጠለያ ጣቢያ 5 ክረምቶችን በዚሁ በሸራ በተሰራ መጠለያቸው ውስጥ አሳልፈዋል። 6ኛና በአሁኑ ክረምት ግን እየጣለ የሚገኘው ዝናብ ቤታቸውን በላይ ዝናቡ ከታችም ጎርፉ አንድ በመሆን ያላቸውን ሁሉ እንዳሳጧቸው ይገልጻሉ።
9: ግራዶ እንደውሃ አስፈልገናል። አሁን እንደ የቆጥቋጠሮ ብንኖረን እንደምን ብንኖረን ያችን ውሃ ወስዶብን አሁን ልጆቻችን እየተንጫጩ እያጠቅን ነው ያለ ነው። አሁን የምናደርገው ነገር በጣም ግራ ገብቶን ዝም ብለን ቀያለቃ እንጓለላለን። ቤትም ተላይ ንፋስ ወስዶት ውስጡም ጭቃላውም ጭቃ ሆኖ የመጠያየው ጀሁላ እያለቀሰልን ነው ያለው።
8: በክረምቱ እየጣለ ባለው ዝናብ ከ6 ልጆቼና ባለቤቴ ጋር የመጠለያ ቤቴን ጎርፍ በማበላሸቱ ኩሽና ውስጥ እየኖርኩ ነው የሚሉት አቶ ሁሴን መሐመድም
10: ምን ያልሆናለ ብላችሁ ነው? መቼም ነፍስ አልወጣምና እስካሁን እንግዲህ አልሐምዱሊላህ እያልነው ነው። ከሰው ጋርም ደግሞ ቁም ብለን እያየነው ነው እንጂ ምን ያልሆናለ። ከልብስም ተጉርስም ቤትም የለ። አሁን ዝማር ቤትም አባሳዋ ጭስ ቤቷ ነው ገብቼም 6 ልጆች ባለቤቴ ጋር 8 ያብስጀዝም የወድቀናል ምን
8: በተመሳሳይ በሰሜን ወሎ የሚገኘው ጃራ የሀገር ውስጥ መጠለያ ጣቢያም የክረምቱ ዝናብ መጣል መጀመር ጋር ተያይዞ የመጠለያ ድንኳኖቹ ውሃ በማስገባታቸው ካለው ከፍተኛ ንፋስ ጋር ተያይዞ ሌሊቱን በስጋት እንደሚያሳልፉ አቶ አህመድ አሊ ይናገራሉ።
11: ቁጭ ብለን ያደር ነው ምንጣፉን ለብሰን ከላይ ከስር እንደገና እኛ መሬቱ ላይ ዘንድ ቁጭ ብለን ያደር ነው። ልጆቻችንን አጥፈን ቤቶቹ ያረጁ ናቸው። አዲስ የተሰሩት ቤቶች ሸራቸው በጣም ስስና ስስ ስለሆነ ያፈሳሉ። ዝናቡን መቋቋም አልቻሉም። እንዳለ ጎርፍ በጎርፍ ነው የሆነ ቤቱ በሙሉ
8: 300 የሚደርሱ የመጠለያ ድንኳኖች ባለፉት 5 ክረምቶች አገልግሎት በመስጠታቸው እርጅና ተጫጭኗቸዋል የሚሉት ከ12,000 በላይ የሀገር ውስጥ ተፈናቃዮች የሚገኙበት የደብረ ብርሃኑ ቻይና ካምፕ አስተባባሪ አቶ እሸቱ ውበቱም ዝናቡ ከላይና ከታች ለተፈናቃዮች ፈተና ሆኗል ይላሉ።
12: ብዙ ቤቶች ያፈሳሉ፣ ከታች ጭቃ ነው፣ ከላይ ያፈሳሉ እና በጣም ሰው መከራውን እየበላ ያለበት ሁኔታ ነው ያለው። ቴንቶች ናቸው 5 ዓመታቸው ከተሰሩ እና እነሱ በሙሉ የሚያፈሱ ናቸው። እዛ ውስጥ ያሉ ሰዎች መከራቸውን እየበሉ ያለበት ሁኔታ ነው ያለው።
8: በጃሪ የሀገር ውስጥ መጠለያ ጣቢያም ከዚህ ቀደም ቤቶች ፈርሰው አደጋ መድረሱን የሚናገሩት አቶ አደም ሰይድ አሁንም የክረምቱ ዝናብ ሌሊቱን በስጋት እንድናሳልፍ አድርጎናል ሲሉ ይገልጻሉ።
13: 40 ቤት በላይ ነው ፍሳሽ ያፈሰሰው። ህግ እንደሚፈጠር ሱ አልቀረም ነው ላይ ንትችለው ዝናቡ ሳቱ በጣም እንደተኛ እንዳሉት ነበር እና በጣም ነው እያስቸገረን ያለው።
8: በተመሳሳይ መልኩ በደቡብ ወሎ ዞን በሚገኙ የቱርክና የመካነ ኢየሱስ የሀገር ውስጥ ተፈናቃዮች መጠለያ ጣቢያ ችግሩ መኖሩን ተፈናቃዮቹ ይገልጻሉ። ይሁን እንጂ በየዓመቱ ክረምት በመጣ ቁጥር በዝናብ በበጋ ወቅት ደግሞ በሙቀት የሚቸገሩት የሀገር ውስጥ ተፈናቃዮችን አሁንም ያላቸውን ቤት ለጊዜው በመጠገን ላይ የተመሰረተ መፍትሄ መኖሩን ነው የደቡብ ወሎ ዞን አደጋ መከላከልና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ የሆኑት አቶ ጀማል አህመድ የሚናገሩት።
14: እና ምናምን ሰሞኑን እንዲገባላቸው ነው። መጠለያ ያው ማለት ጥገና ነው፣ ሌላ ምንም እንትን የለውም። በዘላቂነት ወደ ማህበረሰቡ ኢንተግሬት የሚያደርጉ ማድረግ ነው። አንዱ እዙ አማራጭ መኖር ነው። 3 ናቸው አማራጮቹ። አሁን ለጊዜው እዙ ነው የሚኖሩት።
8: በሰሜንና ደቡብ ወሎ እንዲሁም በሰሜን ሸዋ ከ90,000 በላይ የሀገር ውስጥ ተፈናቃዮች በካምፕና ከማህበረሰቡ ጋር ተቀላቅለው ይኖራሉ። ዘላቂ መፍትሄን በተመለከተ ግን አደጋ መከላከልና ስራ አመራር ኮሚሽን እንዲሁም ለአማራ ክልል የስራ ኃላፊዎች ስልክ በመደወል ምላሽ ብንጠይቅም በሌላ ጊዜ ምላሽ ለመስጠት ቀጠሮ ይዘዋል። ለዶይቼ ቬለ ዘገባ ኢሳያስ ገላው።
4: የኢትዮጵያ አየር መንገድ ከዚህ ቀደም በኤርትራ መንግስት ተይዞብኛል ያለው ከፍተኛ መጠን ያለው ገንዘብ አሁንም አለመለቀቁን አሳወቀ። አየር መንገዱ በ2018 በጀት ዓመት 9.1 ቢሊዮን ዶላር ገቢ ማግኘቱንም ይፋ አድርጓል። በመካከለኛው ምስራቅ የተከሰተው ግጭት ለአየር መንገዱ ትልቅ ፈተና ሆኖ ማለፉም ተጠቅሷል። ከአዲስ አበባ ስዩም ጌቱ ተጨማሪ አለው።
15: ዛሬ ረቡዕ ጋዜጠኞችን ጠርቶ በአመታዊ የስራ ክንውኑ ላይ መግለጫ የሰጠው የኢትዮጵያ አየር መንገድ በተገባደደው በጀት ዓመት የመጀመሪያዎቹ 9 ወራት አመቺ የስራ ሁኔታ የነበረበት ቢሆንም በአራተኛው የስራ ዘመኑ ሩብ ዓመት በገልፍ የተፈጠረውን ጦርነት ተከትሎ በአየር መንገዱ ስራ ላይ አሉታዊ ተጽዕኖ ማሳደሩን አሳውቋል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው በዚሁ ወቅት እንደተናገሩትም የአየር መንገዱ የ12 ወሩ አጠቃላይ የስራ አፈጻጸም ግን እንደከዚህ ቀደሙ እድገት ያሳየበትም ዓመት ነበር ብለዋል።
16: አላማችን በየአመቱ የበረራ አድማሳችንን ማስፋት ነው። ከዚህ አኳያ 4 አዳዲስ ዓለም አቀፍ መዳረሻዎች ከፍተን መዳረሻዎችን ብዛት ወደ 150 ከፍ አድርገናል።
15: ከዚህ በተጨማሪ አየር መንገዱ የሀገር ውስጥ መዳረሻ ከተሞችን ወደ 25 ከፍ ያደረገበት ዓመት እንደነበር አንስተዋል።
16: ይህንኑ እድገታችንን ለመደገፍ 9 አዳዲስ አውሮፕላኖች በግዥና ኪራይ አምጠን ኦፕሬሽን ውስጥ አስገብተናል።
15: ቀደም ሲል ከነበረው ዓመት አኳያ ከመንገደኞች መስተንግዶ አንጻር የ8% እድገት ማሳየቱን የገለጸው አየር መንገዱ ከበጀት ዓመቱ እቅድ አንጻር ግን 96% ስኬት ማሳየቱን የገለጸው በዓመቱ 20.5 ሚሊዮን መንገደኞችን በማጓጓዝም ከዚህ ነጥብ አኳያ ቀደም ካለው ዓመት የ10% እድገት ስለመታየቱም የተነገረው በአውሮፕላን በተሰጠው ጭነት 897,000 ቶን ዕቃ ማጓጓዙን ያስታወቀው አየር መንገዱ በዚህ ረገድ ቀደም ካለው ዓመት ጋር ስንጻጸር የ16% እድገት በማሳየት ከእቅዱ ከ2% የላቀ ስኬት ተመዝግቦበታል።
16: ጠቅለል አድርገን ስናየው ያደረግነው በረራ ያጓጓዝነው ሰው ጭነት በጥቅሉ ሲታይ ካለፈው ዓመት ጋር ሲወዳደር ከ8-16% እድገት ያሳያል። ይሄ ትልቅ እድገት ነው። ከእቅዳችን ግን መጠነኛ መቀነስ ያሳያል ከካርጎ በስተቀር።
15: አየር መንገዱ በተገባደደው በጀት ዓመት ያቀደው እቅድ በሁሉም ዘርፍ 100% ያላሳካበትን ምክንያት በጋዜጣዊ መግለጫው ወቅት ያብራሩት ዋና ስራ አስፈጻሚው
16: ብዙ ከተሞች ሚድል ኢስት እና ገልፍ በአጠቃላይ ያሉ 10 ከተማዎች በረራ አቋርጠን ስለነበር የዚያ ኢምፓክት ነው በዋነኛነት። በሌላ በኩል ደግሞ የትላልቅ አውሮፕላን እጥረትም ነበረን። ራቅ ያሉ ቦታዎች ለመብረር የነበረን ፍላጎት በአውሮፕላን እጥረትም በተወሰነ ደረጃ ተጽዕኖ አጋጥሞታል።
15: በ2018 ዓ.ም የአሜሪካው መንግስት አዳዲስ የጉዞ ቀባዎች በአፍሪካና ሰሜን አሜሪካ መካከል ያለው የመንገደኞች እንቅስቃሴ መገደቡና በኮንጎ ያገረሸው የኢቦላ ተዋሲ ስርጭት በኢትዮጵያ አየር መንገድ ትርፋማነት ጉዞ ላይ መጠነኛ ተጽዕኖ አሳድሯልም። ያም ሆኖ አየር መንገዱ ከቀደመው ዓመት አኳያ የተሻለ እድገት ማሳየቱንም ኃላፊዎች አስረድተዋል።
16: በዓመቱ 9.1 ቢሊየን ዶላር ገቢ አግኝተናል። ይሄ ከ1.4 ትሪሊየን ብር በላይ ነው። ካለፈው ዓመት ጋር ሲወዳደር 20% እድገት አለው። ከእቅዳችንም 9% ጭማሪ አለው።
15: ዶችቬሌ ዛሬ በነበረው ጋዜጣዊ መግለጫው ከዚህ በፊት አየር መንገዱ በትኬት ሽያጭና ተያያዥ አገልግሎት የሰጠውና በወቅቱ የኤርትራ መንግስት ሳይከፍሎ ስለቀረው 2.5 ሚሊዮን ዶላር ሁኔታ ጥያቄ አቅርቦ ነበር።
16: በኢትዮጵያና በኤርትራ መካከል ያለው ግንኙነት አሁን ጤናማ አይደለም። በዚህ ምክንያት ምንም ፕሮግረስ የለም። ገንዘባችን እነሱ ጋር አሁንም ስታክ እንዳደረገ ነው ያለው። በጊዜው ጉዳዩን ፍርድ ቤት ወስደን የፍርድ ቤት ኬዝ አድርገነው ነበር ኤርትራ ውስጥ። ግን የፖለቲካ ውሳኔ በመደረጉ ፍርድ ቤቱም ሊንቀሳቀስ አልቻለም። ስለዚህ አመቺ ጊዜ ሲመጣ ክሌም እናደርጋለን። ኤርትራ ባንክ ውስጥ እንደተያዘ ነው ያለው።
15: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
4: የህገወጥ የሰዎች ዝውውር ሰለባ የሆኑ በመቶ ሺዎች የሚቆጠሩ ዜጎች በበይነመረብ በሚካሄዱ የገንዘብና የመረጃ ስርቆት ተግባራት ላይ እንዲሳተፉ ተገደዋል ሲል ዓለም አቀፉ የፍልሰተኞች ድርጅት አኦኤም አሳወቀ። በህገወጥ ተግባራት እንዲሳተፉ ከተገደዱት መካከል የኢትዮጵያና የኬንያ ዜጎች ይገኙበታል ሲል አኦኤም ገልጿል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኳል።
17: የውሸት ቃል ተገብቶላቸው ያልሆነ ተስፋ ተሰጥቷቸው በህገወጥ የሰዎች አዘዋዋሪዎች እጅ ወደቁ አንዳንዶች ራሳቸውን እዚህ አገኙት። በየአመቱ በመቶ ቢሊዮኖች የሚቆጠር ዶላር የሚሰራበት ህገወጥ የገንዘብ ንግድ ውስጥ እንዲሳተፉም ተገደዱ። አይኦኤም ትናንት ይፋ ያደረገው መረጃ ይሄ ነው። ሐሰተኛ የኢንተርኔት ድረገጾችን፣ የስልክ ጥሪዎችን እና መሰል መንገዶችን በመጠቀም ገንዘብ እና መረጃ ለመስረቅ የተደራጁት የወንጀል ሰንሰለቶች በተለይ በእስያ ውስጥ እንደሚገኙም ሪፖርቱ ጠቁሟል። በእስያ በሚገኙት ሀገራት ውስጥ ወንጀለኞቹ ባደራጇቸውና ህገወጡ ተግባር በሚካሄድባቸው ቦታዎች በግዳጅ ከቡድኖቹ ጋር የሚሰሩ የኢትዮጵያና የኬንያ ዜጎችም ተገኝተዋል ይላል። በእስያ ወደሚገኙት የማጭበርበሪያ ሰንሰለቶች የተወሰዱት የነዚህ ሁለት ሀገራት ዜጎች በአይኦኤም ድጋፍ እንደተደረገላቸውም ሪፖርቱ ጠቅሷል። እንደ ጎርጎሮሳውያኑ የዘመን አቆጣጠር ከ2022 እስከ 2025 ድረስ አይኦኤም ከ3500 በላይ ለሆኑና በዚሁ የህገ ወጥ ወንጀል እንዲሳተፉ ለተገደዱ የ39 ሀገራት ዜጎች ድጋፍ ማድረጉን ሪፖርቱ አመልክቷል። ከመካከላቸው አብዛኛዎቹ የመጡትም ከኢንዶኔዥያ፣ ህንድ፣ ስሪላንካ፣ ኢትዮጵያ፣ ኬንያ እና ባንግላዴሽ መሆኑንም ጠቁሟል። የአይኦኤም ሪፖርት ይፋ የተደረገው የኢትዮጵያ ፌዴራል ፖሊስ በህገ ወጥ አዘዋዋሪዎች ላይ እርምጃ መውሰድ መጀመሩን በገለጸበት ሰሞን ነው። የህገ ወጥ የሰዎች ዝውውር ተጠቂዎች ከፍተኛ የሰብአዊ መብት ጥሰት እንደሚያጋጥማቸው የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ከአቻ ተቋማት ጋር ጭምር በጋራ እየሰራ መሆኑን አስታውቋል። በኮሚሽኑ የሀገር ውስጥ ተፈናቃዮች፣ ስደተኞች እና ፍልሰተኞች መብቶች ዳይሬክተር አቶ ምህረታብ ገብረ መስቀል ይህንኑ ለዶቼ ቬለ አብራርተዋል።
18: ድንበር አቋርጦ የሚሄዱ ሰዎችን አቋርጦ ወደሚሄዱባቸው ያሉት ሀገሮች እንደ ጅቡቲ፣ ኬንያ እና የመሳሰሉት ሀገራት እዛ ካሉት ተመሳሳይ የሰብአዊ መብት ተቋማት ጋር እየተነጋገርን መረጃ መለዋወጥ፣ የግለሰብ ቅሬታዎች ካሉም እነሱ ጋር እየተነጋገርን ለመፍታት መሞከር የሚሉት ጅምር ጥረቶችን እያደረግን ነው።
17: ህገወጥ የሰው አዘዋዋሪዎቹ ተጠቂዎቹን የሚመለምሉት ህጋዊ የሆነ የውጭ ሀገር የስራ እድል እንዳለ በሚገልጽ የውሸት ማስታወቂያ መሆኑን አይኦኤም አስታውቋል። በዚህ መንገድ የሚመለመሉ ኢትዮጵያውያን ታዲያ ገና በመንገድ ላይ ያሉ ሳይቀር ለሞት የሚዳረጉባቸው አጋጣሚዎች አሉ። አይኦኤም በሚያዝያ ወር ባወጣው መግለጫ ከጅቡቲ ተነስቶ በየመን አቋርጦ ሳውዲ አረቢያ በሚደርሰውና የምስራቁ የጉዞ መስመር በሚባለው አቅጣጫ ባለፈው ዓመት ከሞቱት ከ900 በላይ የአፍሪካ ቀንድ ፍልሰተኞች 700ዎቹ ኢትዮጵያውያን መሆናቸውን አስታውቋል። አሁንም ግን የምስራቁን መስመር ጨምሮ የተለያዩ መንገዶችን በመጠቀም ኢትዮጵያውያን መጓዛቸውን እንዳላቆሙ አቶ ምህረታብ ይናገራሉ።
18: የምስራቅ መስመሩ በጣም ከፍተኛ ፍልሰት የነበረበት ቦታ ነው። ከዛ የሰሜን ምዕራብ የምንለው በዚህ በመተማ አድርጎ ወደ ሱዳን የሚገባው ሌላው ከፍተኛ እንቅስቃሴ ሲደረግበት የነበረ ነው። አሁን በተለይ የሰሜን ምዕራቡ ባለው የጸጥታ ሁኔታ ብዙ እንቅስቃሴዎችን ተገድበዋል። ስለዚህ አሁን በቅርብ ጊዜ በጣም በከፍተኛ ቁጥር እየጨመረ የመጣው እንቅስቃሴ የደቡብ እንቅስቃሴው እንደሆነ ነው እያየን ያለ ነው።
17: የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው በምስራቅ እስያ፣ በደቡብ ምስራቅ እስያ፣ በአውስትራሊያ እና በኒውዚላንድ የደረሰው የኢንተርኔት ማጭበርበር ኪሳራ ከፍተኛ ነው። ባለፈው አንድ ዓመት ብቻ ከ88.1 ቢሊዮን እስከ 114.1 ቢሊዮን ዶላር የሚሆን ገንዘብ በዚሁ የኢንተርኔት ማጭበርበር ተግባር መሰረቁን ይሄው የተባበሩት መንግስታት ድርጅት መረጃ አመልክቷል። ይህ ደግሞ በአንድ የዓለም አካባቢ ብቻ ያለውን የሚመለከት ነው። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
4: በዩኔስኮ የዓለም የከባቢ ህይወት ጥበቃውን የተመዘገበው በጋምቤላ ክልል ውስጥ የሚገኘው የማጃንግ ዞን ጥብቅ ደን በህገወጥ የደን ጭፍጨፋ ለአደጋ መጋለጡን የአካባቢ ነዋሪዎች ተናግሯል። የደን ጨፍጫፊዎችም ከፍተኛ ውድመት ማስከተላቸው ተገልጧል። ለዝርዝሩ ነጋሳ ደሳለኝ ካሶሳ።
19: በጋምቤላ ክልል የማጃንግ ብሔረሰብ ዞን ሁለት ወረዳዎችን የሚያዳርሰው ጥብቅ ደን በርካታ እጽዋትና የዱር እንስሳት መገኛና እድሜ ጠገብ የሆኑ ነባር ዛፎችን በውስጡ የያዘ እንደሆነ ተገልጿል። በዞኑ ጎዳሬና መንገሽ የተባሉ ወረዳዎች ውስጥ የሚገኘው ይህ በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ የተመዘገበው ደን በሰው ሰራሽ አደጋዎች ከፍተኛ ጉዳት እየደረሰበት እንደሚገኝ ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪዎች አመልክተዋል። በደኑ ውስጥ የሚገኙ ነባር ዛፎችን በመቁረጥ ያልታወቁ ግለሰቦች ለከሰልና የተለያዩ ሰብሎች እንደሚዘሩ ያነጋገርናቸው አንድ ነዋሪ ጠቁመዋል። ህገወጥ የደን ጭፍጨፋው በከፍተኛ ሁኔታ መጨመሩንና በርካታ ሄክታር ደን መውደሙን ነዋሪው አብራርተዋል።
20: በጣም ትልቅ ቻሌንጅ ነው ያልታሉት ጉዳቱ ዲፎረስቴሽኑ በጣም ጨምሯል። ግን አንዳንድ ትላልቅ ማይነኩ መባሉ ኮሬላዎች የወደሙበት ሁኔታ ነው ያለው። እዚህ አካባቢ ወደ 8 ኮሬላ ነበር። 8 ኮሬላ አካባቢ ነው የተመዘገበው። ኦልሞስት ወደ 4 ኮሬላ አልቋል ማለት ይቻላል።
19: ሌላው የአካባቢ ነዋሪ በሰጡን ሀሳብ በደን ውስጥ በዚሁ ተግባር ተሳትፈዋል ተብሎ የተጠረጠሩ ግለሰቦች ከአንድ ዓመት በፊት ወደ ህግ ቀርቦ እንደነበር ተናግረዋል። ከማጃንግ ዞን መንገሽ የተባለ ወረዳ በኩል በርካታ ሄክታር ደን በህገ ወጥ ደን ጨፍጫፊዎች መውደሙንም አብራርተዋል። በዚህ ወር ውስጥ በአዲስ መልክ በእነዚህ በዩኔስኮ የተመዘገበን ጥብቅ ደን ለመለየትና ግለሰቦችን ወደ ህግ ለማቅረብ ስራ መጀመሩንም ጠቁመዋል።
21: አሁን እኮ ትላልቁ ዛፍ ብቻ መውደሙ አይደለም። አሁን ቡና ሲተከል ክሊር ካቲንግ ነው ከስር ያለው። እነዚህ ወጣት ዛፎች የሚባሉ እዛም ላይ እንደዚህ ወጣት ዛፎቹ ሙሉ ለሙሉ ነው ክሊር ካት የሚደረጉ። ወጣት ዛፎች ደግሞ አለቁ ማለት እነዚህ የሚያረጁ ዛፎች እድሜያቸው ሲደርስ ይሞታሉ፣ ይወድቃሉ። በዛን ሰዓት ምንም ይተካ የለም። እንግዲህ አሁን ከጉዳቱን ስታየው በቅርብ ጊዜም እያየነው ነው። በፊት ላይ እንግዲህ በኤክስፐር ሪዘርቭ ከመመዝገቡ በፊት እና እንደተመዘገበ በነበረበት ሰዓት ከፍተኛ የሆነ የዝናብ ድርጅት ነበረ፣ የምርት ችግርም አልነበረም። አሁን ላይም ስናየው እንግዲህ እነዚህ ክሊር ከት በሚሆኑ ሰዓት ከፍተኛ የሆነ የጎርፍ መጠን ወደ ወንዞች የውሃ ሙላት እንዲከሰት እያደረገ ነው። ዝናብ መቆራረጥ አካባቢው እንዳልነበረ እየሆነ ነው እና አሁን ላይ ደኑ አለ ማለት በጣም ከባድ ነው።
19: በክልሉ የማጃንግ ብሔረሰብ ዞን የእርሻና ተፈጥሮ ሀብት መምሪያ የአካባቢ ጥበቃ ስራውን የሚያውቁ ግለሰቦችን ለመለየትና ወደ ህግ ለማቅረብ እየሰሩ እንደሚገኙ ጠቁመዋል። የቢሮ ኃላፊ አቶ ነቢያት ያዕቆብ በዚህ አንድ ወር ውስጥ ወደ ስራ ገብተዋል ያሉት ግብራሂል በህገ ወጥ የደን ጭፍጨፋ ተሳትፈዋል የተባሉ ግለሰቦችን ለመለየትና የደረሰውን ውድመት መጠን በመለካት ግለሰቦቹ በህግ እንዲጠየቁ ይደረጋል ብለዋል። ጉዳት የደረሰበት ቦታ ባደረጉት ምልከታ ግለሰቦች ነባር ዛፎችን በማውደም በቦታው ላይ ቡናና የተለያዩ ዛፎችን ተክሎ ማየታቸውንም አክለዋል።
1: ሰዎች አንድ ሆነ ቅርግ በህግ ጠየቁ መለየት ይህ ስራ ነው የጀመርነው እና አንደኛ ምዕራፍ ሰዎቹ አጠቃላይ እንዲወጡ እንዲመጡ ማድረግ ከዛ በኋላ ከወጡ በኋላ ገና ስራ ይሰራል። የቦታው ዝግጅት መለየት ስራ ይሰራል። በዚህ ፊት ከዛ በኋላ ተሳታፊዎቹም አንድ ሆነ ጥቅ መጠየቅ ማመጅ መጠጃ ይቀጠላል እና ህብረተሰቡ ግንዛቤ እንዲያደርጉ ሰቦት በዚህ በትዩ ክት ያለው እና በዚህ ዙሪያ ነው ስራ የጀመርነው።
19: ባለፈው አመት በሚያዝያ ወር የዞኑ አስተዳደር ይፋ ያደረገው መረጃ እንደሚያመለክተው በሁለት ወረዳዎች ውስጥ 119 ግለሰቦች ወደ ህግ ማቅረቡንና 46 በሚሆኑት ላይ ደግሞ ውሳኔ ማስተላለፉን ገልጾ ነበር። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ።
4: ዜና መጽሔት በዚሁ ተጠናቀቀ። አድማጮች፣ የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 1:34 ላይ ያመለክታል። ወደ ቀጣዩ ሳምንታዊ ዝግጅት ከማቅናታችን በፊት አንድ በሙዚቃ መሳሪያዎች የተቀነባበረ ለስለስ ያለ ዜማ እንጋብዛችሁ። ቆይታችሁ ከኛ ጋር ይሁን። ሰንሻይን ሃፒ

0: ወደ ሳምንታዊ ዝግጅታችን ተሻግረናል። ከኢኮኖሚው ዓለም ነው ቀዳሚው። የኢትዮጵያ ባለስልጣናት ኩባንያዎች በካፒታል ገበያ እንዲያስመዘግቡ ግፊት እያደረጉ ነው ይለናል የዛሬው የኢኮኖሚው ዓለም መሰናዶ። በዚህ ጉዳይ ላይ ነው የሚያተክረው። ለዝግጅቱ እሸቴ በቀለ።
1: ኢኮኖሚው ዓለም።
2: አቢሲኒያ ባንክ ትላንት 17.5 ሚሊዮን ገደማ አክሲዮኖችን በማስመዝገብ በይፋ የኢትዮጵያ የሰነደ ሙዓለ ንዋዮች ገበያን ተቀላቅሏል። መዝገባው የባንኩ 12143 ባለድርሻዎች አክሲዮኖቻቸውን ከፈለጉ በሁለተኛው ገበያ እንዲሸጡ እድል የሚፈጥር ነው። የአቢሲኒያ ባንክ ዋና ስራ አስፈጻሚ በቃሉ ዘለቀ መዝገባው ለአዲስ የባለ አክሲዮን ተሳትፎ መንገድ የሚከፍት እንደሆነ ተናግረዋል።
3: ይህም ለባለ አክሲዮኖቻችን የበለጠ ግልጽነትን፣ በካፒታል ገበያ ውስጥ ሰፊ ተሳትፎና ዘላቂ እሴት መፍጠርን የሚያጠናክር ጉልህ እርምጃ ነው። የዛሬው ምዕራፍ ለባንካችን አዲስ የባለ አክሲዮን ተሳትፎ መንገድ የሚከፍት፣ የተጠናከረ ተቋማዊ አስተዳደርን የሚያጎለብትና በካፒታል ገበያ ላይ ያለን ተሳትፎ የሚያሳድግ አዲስ ጉዞ መጀመሪያ ነው።
2: በ1988 የተመሰረተው አቢሲኒያ ባንክ ለሽያጭ ያቀረበው 15 ሚሊዮን መደበኛና 3 ሚሊዮን 125,000 አዳዲስ አክሲዮኖችን ነው። የኢትዮጵያ የሰነደ ሙዓለ ንዋዮች ገበያ ዋና ስራ አስፈጻሚ ጥላሁን እስማኤል የአቢሲኒያ ባንክን ድርሻዎች መዝገባ በሀገሪቱ የካፒታል ገበያ በተቋማት ዘንድ እየጨመረ የመጣውን እምነት ማሳያ አድርገው ገልጸውታል።
4: አቢሲኒያ ባንክን እንደ እርሾ እንድንጠቀምበት ነው እንጂ የምንፈልገው ኢትዮጵያውያን የቤተሰብ ድርጅቶች አድገው ተወዳዳሪ ተፎካካሪ ኩባንያዎች እንዲሆኑ እንዲያግዝ ነው። ስለዚህ የኛ ውጤት የሚለካው ገና የአቢሲኒያን አይነቶች የቀሩትን ባንኮች ሁሉ ኢንሹራንሶች ሁሉ አሁን አክሲዮን ኩባንያነት የተቋቋመው ሲሰሩ የቆዩትን ሁሉ ወደ ገበያ ካመጣም በኋላ የምንጨምራቸው ኩባንያዎች ላይ ነው።
2: በአክሲዮን ገበያው በጥር 2017 በመመዝገብ ቀዳሚ የሆነው ወጋገን ባንክ ነው። ከዚያ በኋላ ገዳ ባንክ፣ አዋሽ ባንክ፣ አባይ ባንክ ድርሻዎቻቸውን በማስመዝገብ የአክሲዮን ገበያውን ተቀላቅለዋል። በአሁን ወቅት አቢሲኒያ ባንክን ጨምሮ ድርሻዎቻቸው በኢትዮጵያ የካፒታል ገበያ ባለስልጣን ጸድቆላቸው በሁለተኛው ገበያ የተመዘገቡ ኩባንያዎች ቁጥር 6 ደርሷል። 5ቱ የግል ባንኮች ሲሆኑ 6ኛው አብላጫው ድርሻ በመንግስት የተያዘው ኢትዮ ቴሌኮም ነው። ከኢትዮጵያ ካፒታል ገበያ ባለስልጣን የመጀመሪያው የሰነደ ሙዓለ ንዋዮች ገበያ አከናዋኝ ፈቃድ በተሰጠው ኢትዮ ፌደሊቲ ሴኩሪቲስ ዋና የህግ ተገዥነትና የስጋት አመራር መኮንን ሆነው በመስራት ላይ የሚገኙት ይስሐቅ ተካ ባንኮቹ ቅድመ ሁኔታዎችን የሚያሟሉ በመሆናቸው ለምዝገባ ተመራጭ እንደሆኑ አስረድተዋል።
5: ብሔራዊ ባንክ ሬጉሌት ስለሚያረጋቸው የኮርፖሬት ገቨርነንሳቸውም የኦዲት ሪፖርቱ ምኑም ሊስትድ ለመሆን የሚሟሉ ክራይቴሪያዎችን ባይ ዲፎልት የሚያሟሉ ናቸው። ኤክሰፕት ትናንሽ ጉዳዮች ማለት ነው።
2: አሁን ድርሻዎቻቸውን ካስመዘገቡ ባንኮች በተጨማሪ ዳሸን ባንክ፣ አንበሳ ባንክ እና አማራ ባንክ የ2018 በጀት ዓመት ከመጠናቀቁ በፊት ገበያውን ይቀላቀላሉ ተብሎ ይጠበቅ ነበር። የባንኮቹ ድርሻዎች ከተመዘገቡም በኋላ ቢሆን ግን የደራ ገበያ ለመፍጠር አገሪቱ ተጨማሪ ጊዜ የሚያስፈልጋት ይመስላል። የፋይናንስ ባለሙያው ዶክተር አብዱል መናን መሐመድ የባንክ ባለድርሻዎች ከፍተኛ ትርፍ የሚያገኙባቸውን አክሲዮኖች ለመሸጥ የሚያጓጓ አማራጭ ኢንቨስትመንት እንደሌለ ይናገራሉ።
6: የአትራፊ ባንኮች በጣም ጥሩ ዲቪደንድ የሚሰጡ ባንኮች ባለቤቶቹ ለምን ይሸጣሉ ካልቸገራቸው በስተቀር? ሌላ አማራጭ ኢንቨስትመንት አለ? አማራጭ ኢንቨስትመንት በሌለበት ሁኔታ ለምን ይሸጣሉ? ይገባኛል፣ በጣም አጭር ጊዜ ነው ከጀመረ ስራ። ግን እንቅስቃሴው ግን አንዳንድ ባንኮች ኮል ውስጥ አይንቀሳቀስም፣ ይገዛ የሚሸጥም የለም፣ ኢቨን የተመዘገቡት ማለት ነው። እና ቮሊዩሙ ይነግርሃል፣ እዛ ላይ ያለ እንቅስቃሴው መጠን የሻጭና የመሸጥና የመግዛት ፍላጎትን ያሳይሃል። ግን በአጠቃላይ ግን እንደው ባንክና ኢንሹራንስ ተቋማት በጣም አትራፊ ናቸው ተብሎ ስለሚታሰብ ብዙ ሰው የመሸጥ ፍላጎቱም የለውም። ሌሎች ለምሳሌ የማኑፋክቸሪንግ ኩባንያዎች፣ የአይቲ ኩባንያዎች፣ ብዙ የቴሌኮም ኩባንያዎች፣ የአገልግሎት ሰጪ ኩባንያዎች ስቶክ ማርኬት ላይ ቢኖሩ ከዚህ እየሸጥክ ወደዚህም ትገባለህ። ንብረት ላይ ኢንቨስት እንዳታደርግ፣ ንብረት ውድ ነው።
2: ካፒታል ገበያውን መልሶ ማቋቋም የኢትዮጵያ ባለስልጣናት ተግባራዊ በሚያደርጉት የኢኮኖሚ ማሻሻያ ተስፋ ከጣሉባቸው ስራዎች መካከል አንዱ ነው። ለህዝብ ተወካዮች ምክር ቤት በሚሰጧቸው ማብራሪያዎች ካፒታል ገበያውን ደጋግመው የሚያነሱት ጠቅላይ ሚኒስትር አብይ አህመድ እንዲያውም የሚጠብቁት የተጋነነ ሳይሆን አይቀርም። የብሔራዊ ባንክ ገዢ ኢዮብ ተካልኝ ትላንት አቢሲኒያ ባንክ በተመዘገበበት መርሃ ግብር ላይ እንዲህ ተናግረው ነበር።
7: ጠቅላይ ሚኒስትሩ ደጋግመው እንደሚያነሱት አንዳንድ የእርሳቸው ኤክስፔክቴሽን ያሰጋናል። እኛን ስራው ላይ ያለን ሰዎች በጣም ትልቅ ኤክስፔክቴሽን ነው ያላቸው። በዛ ደረጃ የሚታሰብ ነገር የመጣበት ርቀት ትርጉም ያለው ቢሆንም የሚቀረው ስራ ግን በጣም በጣም ባንክ፣ ኢንሹራንስ እና ሌሎች ኩባንያ አመራሮች፣ የግሉ ሴክተር አባላት አካላት ወደ ኢትዮጵያ ሰደማዋሎች ገበያ መጥቶ ሊስት መደረግ ለባለ አክሲዮኖቹ ለአጠቃላይ ኢኮኖሚውም በጣም ትርጉም ያለው ጉዳይ መሆኑን ተረድታችሁ ስራውን በትጋት እንዲሰሩ አደራ ማለት ፈልጋለሁ።
2: የካፒታል ገበያውን ስነ ምህዳር የመቆጣጠር ኃላፊነት የተጣለበት የኢትዮጵያ ካፒታል ገበያ ባለስልጣን ባንኮችና የመድን ድርጅቶችን ጨምሮ በአክሲዮን የተቋቋሙ ኩባንያዎችን ድርሻዎች በመመዝገብ ላይ ይገኛል። የካፒታል ገበያ አገልግሎት አቅራቢዎችን እየመዘገበ ፈቃድ የሚሰጠውም ይኸው ባለስልጣን ነው። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሃና ተህልቁ የደራ ገበያ እንዲፈጠር ከፍተኛ ተሳትፎ እንደሚያስፈልግ ጥሪ አቅርበዋል። በአክሲዮን ድርጅት ማቋቋም ለኢትዮጵያ እንግዳ ባይሆንም ዋና የፋይናንስ ምንጭ ግን የባንክ ብድር ነው። የአገሪቱ ንግድና መዋለ ንዋይ የሚከተለው ከባንክ ጋር የተቆራኘ ይህ የአሰራር ስርዓት ባለስልጣናቱ እንደተመኙት የደራ ገበያ ለመመስረት ችግር ሊፈጥር ይችላል።
6: የኛ ኢኮኖሚ ትራዲሽኑም አይደለም አክሲዮን፣ ባንክ ነው የገንዘብ ምንጭ። ከፈለክ ባንክ ትሄዳለህ። ኢቭን አሁን የአክሲዮን ገበያው ከመቋቋሙ በፊት የተሞከሩት ሙከራዎች ባለፈው 16-17 ዓመት ምን ያህል ህዝቡን እንዳዘረፉት ይታወቃል። አክሲዮን ኩባንያ እናቋቁማለን እያሉ ብዙዎቹ ከስራው የወጡት የት እንደደረሱም አይታወቁም። ትንሽ ኩባንያዎች ናቸው በህይወት የቆዩት። አየህ፣ የኛ ልምድ አይደለም፣ ትራዲሽን ይባላል። የባንክ ትራዲሽን ያላችሁ ያለህበት ሀገሮች ጀርመን የባንክ ትራዲሽን ነው ሞር ከአክሲዮን ትራዲሽን። አንግሎ ሳክሰን ደግሞ የምትላቸው ሀገሮች ዋና የገንዘብ ምንጭ አክሲዮን ገበያ የሆነበት እንግሊዝ አሜሪካ ደግሞ አሉ። አይገርም። እና ታሪክህን በጣም በጣም ይወስነዋል። አንድ ሰው ባለ ሀብት ቢሆን አክሲዮን ገበያ ሄዶ አይደለም ገንዘብ ኢትዮጵያ ውስጥ እንትን የሚለው ባንክ ነው የሚሄደው ቀጥታ፣ እና ከባንክ ማግኘት ይችላል። እና ዲፕ እና ሊኩዊድ የሆነ በጣም ሰፊ ማርኬት እንዳይፈጠር ልማድም ራሱ ታሪክህን በጣም በጣም ይወስነዋል።
2: ከዚህ ቀደም አክሲዮን በመሸጥ ድርጅት የሚቋቋምበትን አሰራር የኢትዮጵያ ካፒታል ገበያ ባለስልጣን ሙሉ በሙሉ ቀይሮታል። በባለስልጣኑ ያልተመዘገቡ አክሲዮኖች ለሽያጭ ማቅረብ በአሁኑ ወቅት በወንጀል የሚያስጠይቅ ተግባር ነው። የኢትዮጵያ ባለስልጣናት በጥር 2017 በይፋ ስራ በጀመረው የካፒታል ገበያ ቢያንስ 50 ኩባንያዎች ተመዝግበው ድርሻዎቻቸውን ለሽያጭ አቅርባሉ የሚል ተስፋ አላቸው። በዋናነት ትኩረት የተደረገው የባንክና የኢንሹራንስ ኩባንያዎች ላይ ቢሆንም አቶ ይስሐቅ ግን በመኖሪያ ቤቶች ግንባታ ስራ የተሰማሩ ኩባንያዎች ጭምር የረዥም ጊዜ ፋይናንስ በሚያመቻቸው ገበያ ሊመዘገቡ እንደሚችሉ ተስፋ አላቸው።
5: አንደኛ ሊስትድ የሚሆኑ ካምፓኒዎች መጨመር አለባቸው። ሰው የተለያየ አማራጭ እንዲኖረው ማለት ነው። ኢንቨስተሩ እንዲገዛ ብዙ መሆን አለባቸው። መርጦ ነዋ ሰው የሚገዛው እና ሊስትዶቹ መጨመር አለባቸው። ሊስትድ የማይሆኑ ደግሞ በርዘ ካውንተር ማርኬት አለ ከዛ ውጭ። እሱም ደግሞ በርዘ ካውንተር ማርኬቱም ህግ ምናምን ወጥቶለታል። ቶሎ መጀመር አለበት። አንዴ ነው። ሁለተኛ ደግሞ ኢንቨስተሩ ደግሞ ኤጁኬትድ መሆን አለበት፣ ማወቅ አለበት የት ጋር ኢንቨስት እንደሚያደርግ ኢንቨስተሩ እንትን ማለት አለበት።
2: የፋይናንስ ባለሙያው ዶክተር አብዱል መናን ግን የካፒታል ገበያው ስኬት የሚመዘነው በባንኮችና የመድን ድርጅቶች ብቻ ሊሆን እንደማይገባ ይሞግታሉ። በኢኮኖሚው ተጨባጭ ለውጥ የሚያመጡ ግብርናና ማኑፋክቸሪንግን በመሳሰሉ ዘርፎች የተሰማሩ ኩባንያዎች ተመዝግበው የሚፈጠር ግብይት ያስፈልጋል። ይሁንና አብዛኞቹ በቤተሰብ የተቋቋሙ ኩባንያዎች ለካፒታል ገበያ የሚያስፈልገውን ጥብቅ ቅድመ ሁኔታ ማሟላት ሊቸግራቸው ይችላል።
6: አብዛኛው በንግድ ላይ የተሰማሩት የቤተሰብ ድርጅቶች ናቸው። በጣም በቅርብ የሚተዋወቁ ሰዎች ማለት ነው። ግልጽነትን አለመዱ። ግልጽነት ስል ምን መሰለ፣ በየጊዜው አመታዊ ሪፖርታቸውን ማስገባት ይኖረባቸዋል። ምናልባት ኢንትሪም ሪፖርትም የሚሉት አለ። በየጊዜው የድርጅቱን ፐርፎራንስን የተመለከተ እንዲው የግል ድርጅት አመታዊ ሪፖርት አይተህ ታውቃለህ? ድረገጻቸው ላይ እኮ አይለጥፉም እኮ፣ በፍጹም አይሰጡህም እኮ። እንደ ከባድ የንግድ ሚስጥር ነው የሚያዘው። እና አክሲዮን ማህበር ላይ ለመመዝገብ አንድ የግል ድርጅት አንደኛ በተወሰነ ደረጃ ሰክሰስፉል መሆን አለበት፣ ውጤታማ ስኬታማ ለተወሰነ አመት መሆን አለበት። በሁለተኛ ደረጃ ብዙ መረጃ ለህዝብ መስጠት አለበት፣ የመጀመሪያ የሚዘጋጀው ፕሮስፔክተስ ላይ ጀምሮ። ሶስተኛ ደረጃ ደግሞ አትራፊ ድርጅት ከሆነ ያው አዲስ አክሲዮን በሚሰጥበት ሰዓት ትርፍ ማጋራት ይኖርበታል ማለት ነው። በዚህ ደረጃ ፈቃደኛ ያለ ድርጅት አይመስለኝም። የገንዘብ ችግር ካለ እንኳን ማንኛውም ኢንቨስተር የግል ኢንቨስተር ባንክ ሄዶ የሚፈልገውን ገንዘብ ያገኛል። አክሲዮን ገበያ ላይ ገብቶ ያ ሁላ ህግና ትራንስፓረንሲ ተጠያቂነት እንትን መሆን አይፈልጉም፣ በፍጹም አይፈልጉም። ለዛ ነው በጣም አስቸጋሪ። የዚህ በፊትም ኢቨን ልምድ እንደምናየው ባንክና ኢንሹራንስ ሲቀር የቱ አክሲዮን ኩባንያ ሌላ ሴክተር ውስጥ ኢትዮጵያ ባለፈው ቢያንስ 10 ምናምን ዓመት ውስጥ ብዙ አክሲዮን ኩባንያዎች ሼራቸውን ሲሸጡ አይተናል። የቱ ነው ተሳክቶለት ያየ ነው? ይህ እኮ በጣም የሚነግረን ነገር አለ እና ለዛ ነው በጣም ፈታኝ ነው የሚሆነው።
2: አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።
0: ዓለምን ስጋት ላይ የጣለው በኤአይ የሚፈጸም ጠለፋና ማጭበርበር የዛሬው የሳይንስና ቴክኖሎጂ ዝግጅት ርዕስ ነው። ዝግጅቱ በሰው ሰራሽ አስተውሎ ቴክኖሎጂ የሚፈጸም የሳይበር ጥቃት የደቀነውን ስጋት ይቃኛል። አዘጋጇ ፀሐይ ጫኔ ነች።
1: ሳይንስና ቴክኖሎጂ
8: የሰው ሰራሽ አስተውሎት ቴክኖሎጂ ከቁጥጥር ውጪ ሆኖ አጋጥሞ የማያውቅ የበይነ መረብ ጥቃት ማድረሱን የቻትጂፒቲ አምራች ሆነው ኦፕንኤአይ የተባለው የቴክኖሎጂ ኩባንያ ሰሞኑን ይፋ አድርጓል። ጥቃቱ የደረሰው ሃጊንግ ፌስ በተባለው ተዋቂ ቴክኖሎጂ ኩባንያ የኮምፒውተር ስርዓት ላይ ነው። የኦፕንኤአይ ዋና ስራ አስፈጻሚ ሳም አልትማን ሞዴሎቻችንን በመንገመገምበት ወቅት ከፍተኛ የደህንነት አደጋ ገጥሞናል ሲሉ ተናግረዋል። በዚህ ወቅት ሞዴሎቹ ከቁጥጥር ውጪ በመሆንና ያልተለመደ ባህሪ በማሳየት የሳይበር ጥቃት መፈጸማቸውን ገልጸዋል። ለመሆኑ ሞዴሎች ከቁጥጥር ውጪ ሆኑ ማለት ምን ማለት ነው? ጥሰቱስ እንዴት ተከሰተ? ዶቼ ቬለ ያነጋገራቸው ከፍተኛ የሳይበር ደህንነት ባለሙያ አቶ ብሩኮርቁ ማብራሪያ አላቸው።
9: ኦፕንኤአይ የሚባለው ካምፓኒ ቻትጂፒቲ ሞዴል ቁጥር 5.6 ላይቭ የሆነ ነው። እሱ ኦቶኖመስ የሆነ ዳት ሚንስ ራሱ በራሱ የሚንቀሳቀስ ራሱን በራሱ የሚያዝ የኤአይ ኤጀንት አለው። ይሄ ኤጀንት የሚሰራው ምንድን ነው? የሴኩሪቲ ክፍተት አፈላልጎ መጠቆም ነው ስራው። እና ሃይሊ ኮንትሮልድ በሆነ ሳንድቦክስ ኢንቫይሮንመንት ውስጥ ሳንድቦክስ ሊሆን ማለት ወደ ሌላ አካባቢ እንዳይወጣ ተከልሎ በዛች ኢንቫይሮንመንት ውስጥ እንግዲህ ሴኩሪቲ ቴስት ይሰራ። ብዙ ጊዜ ወደ ሌላ ፕሮዳክሽን ኢንቫይሮንመንት ወይም ወደ ሰርድ ፓርቲ ኔትወርክ እንዳይኖር አጥር ሳንድቦክስ ይሰራለት እና እዚያ ውስጥ ቴስት የሚደረግበት መካኒዝም አለ። በዚያ ሁኔታና ኢንቫይሮንመንት ውስጥ ሆኖ ነበር ቴስቱን እያደረገ ያለው። ነገር ግን ይሄ የኤአይ ኤጀንት ምንድን ነው ያደረገው? እዚያው ሳንድቦክስ ላይ ማለት አጥሩ ላይ የሴኩሪቲ ክፍተት ያገኛል። ስለዚህ እሱን ኤክስፕሎይት ያደርግና ከሳንድቦክሱ አምልጦ መውጣት ይችላል። ሶ ከቀናት በፊት ይመስለኛል ሃጊንግ ፌስ የተባለው ስታርታፕ ኦቶኖመስ የሚመስል ጥቃት ደርሶብኛል ሪፖርት አድርጎ ነበር። ኦፕንኤአይ ደግሞ እኛ ነን ብለው ኒውሱን አውጥተውታል።
8: እንደ ኦፕንኤአይ ገለጻ በተገደበ የሙከራ አካባቢ የተደረገው ይህ ፍተሻ የሳይበር አቅምን ለመለካት በሁለት የላቁ የኤአይ ሞዴሎች ማለትም ጂፒቲ 5.6 እና ሌላ ስሙ ያልተጠቀሰ ሞዴል ላይ ነበር። ተመራማሪዎቹ ሞዴሎቹን ሆን ተብሎ በተዘጋ የኩባንያው የሳይበር ደህንነት መከላከያዎች ሞክረዋቸዋል። የኤአይ ስርዓቶቹ ስብስብና ባለብዙ ደረጃ የጠለፋ ተግባራትን ምን ያህል መለየት እንደሚችሉ ለመፈተሽ በተደረገው በዚህ ሙከራ ኤክስፕሎይት ጂም የተባለ የሳይበር ደህንነት መለኪያም ነበራቸው። ነገር ግን ሞዴሎቹ ችግሩን በቀጥታ ከመፍታት ይልቅ በፍተሻ ወቅት ያገኟቸውን ክፍተቶች በመጠቀም ከታሰበላቸው የሙከራ አካባቢ ወጥተው በመንቀሳቀስና የኢንተርኔት አገልግሎት በመጠቀም የሃጊንግ ፌስ መሰረተ ልማትን ማጥቃታቸው ተገልጿል። ኦፕንኤአይ ክስተቱን ታይቶ የማይታወቅ አድርጎ ገልጾታል። ኩባንያዎቹ እንዳሉት ክስተቱ ህዝብ በሚጠቀምባቸው የቻትጂፒቲ መደበኛ አገልግሎት ወቅት የተከሰተ ሳይሆን ሞዴሎቹን የሳይበር አቅም ለመለካት በተዘጋጀ ውስጣዊ ፍተሻ መሆኑን አስምረውበታል። ጥቃቱ በቁጥጥር ስር ቢውልም አሁን ያሉት መከላከያዎች የላቁ የሰው ሰራሽ አስተውሎት ስርዓቶችን የሳይበር ጥቃት ለማስቆም በቂ ናቸው ወይ የሚለውን ጥያቄ አስነስቷል። በሳይበር ደህንነት ላይም አዲስ ዓለም አቀፍ ስጋትን ቀስቅሷል።
9: በጣም አስጊ መሆኑን የሚያሳይ ነው። በጣም ትልቁ ምንድን ነው? የሆነ ሰዓት ላይ መቆጣጠር ማንችለው ከቁጥጥራችን ውጭ የሆነ ኪል ስዊች የሆነ ሁኔታ የሌለው ሁኔታ ሊመጣ ይችላል በሚል የዓለም ስጋት ሆኗል ማለት ነው። ሰው የሆነ ገቨርናንስ ሊኖረው ይገባል፣ ኪል ስዊች ሊኖረው ይገባል የሚለው ኮንሰርን ከምንም ጊዜ በላይ ስጋቱን ከፍ ያደረገ ሁኔታ ፈጥሯል።
8: የሰው ሰራሽ አስተውሎት በሁለት ጎን የተሳለ ቢላዋ ነው የሚሉት አቶ ብሩክ ክፍተቶቹን ለይቶ በማውጣት የሰው ልጅ የሚሰራቸውን የደህንነት ጥበቃ ስራዎች በላቀ ደረጃ በመስራት ጠቀሜታው የጎላ ነው። ለዚህም እንደ ማይቶስ ያሉ የክፍተት ማፈላለጊያ ቴክኖሎጂዎችን በምሳሌነት ይጠቅሳሉ። ነገር ግን በዚያው ልክ ጥቃቱ በማሽን ፍጥነት የሚፈጸም በመሆኑ መከላከያውም በዚያው ፍጥነት ሊያድግ ይገባል ባይ ናቸው።
9: እንግዲህ ጥቃቱ በማሽን ስፒድ ከሆነ፣ በአርቲፊሻል ኢንተለጀንስ ስፒድ ከሆነ ዝግጅቱም በዚያ መጠን መሆን አለበት። በሰው ፍጥነት እየተከላከለን በማሽን ፍጥነት ጥቃቱ ሊመጣ አይችልም። ያ ከሆነ ማንኛውም ሲስተም ይህን ሬዚስት ማድረግ አይችልም እና ስጋት የሚሆነው ምናልባት ያንን ፍጥነት ያንን ኤአይ የሚሰጠንን ካፓቢሊቲ የሚገዳደር የዲፌንስ ካፓቢሊቲ በዓለም ላይ የትኛው ስ ኢንስቲትዩሽን ላይ ላይፈጠር ይችላል። ኤአይ ድንገት 2022 ላይ ቡም ሲያደርግ ማንም ዝግጁ እንዳልነበረ ሁሉ አሁንም የቴክኖሎጂ ማቹር አድርጎ ጥቃት የመፈጸም አቅሙ ከፍተኛ ሆኖ ሲመጣ ደግሞ እሱን የመከላከል አቅማችን በዚያው መጠን ራሱን ኤአይን ተጠቅመን የምንከላከልበት አቅም ካልዳበረ ስጋት ሊኖር ይገባል። በቃ የምንለው መንገድ መኖር አለበት። ሶ ያ የጎቨርናንስ የኮምፕላያንስ ዲማንድ ሆኖ መምጣት አለበት የሚለው ኮንሰርን አለን።
8: እንደ ሃጊንግ ፌስ ገለጻ መርማሪዎቹ የተወሰነ ቁጥር ባላቸው የውስጥ የውሂብ ስብስቦችና የአገልግሎት ማረጋገጫዎች ላይ ፈቃድ ያልተሰጠው አካል መዳረሻ ማግኘቱን አረጋግጠዋል። ያም ሆኖ ኩባንያው በአሁኑ ጊዜ የህዝብ ሞዴሎች፣ የውሂብ ስብስቦችና የሳይበር ምህዳር ወይም የሶፍትዌር አቅርቦት ሰንሰለቱ ላይ ጥቃት መድረሱን የሚያሳይ ምንም ማስረጃ የለም ብሏል። በአጋር ወይም በደንበኛ መረጃ ላይ ሊኖር በሚችለው ማንኛውም ተጽዕኖ ላይ የሚደረገው ምርመራ ግን እንደሚቀጥል ገልጿል። ኦፕንኤም ሆነ ሃጊንግ ፌስ እንዳመለከቱት ሞዴሎቹ ከተሰጣቸው ዓላማ ውጭ እንደሚሰሩ ግንዛቤ የላቸውም። ነገር ግን ሞዴሎቹ የተሰጣቸውን የተመጠነ የሙከራ ተግባር ለማከናወን የተራቀቁ ስልቶችን ተከትለዋል። ክስተቱን የሚያስደነግጥ ነው ያለው ኦፕንኤም ከተሰጠው ተግባር ውጭ መሆኑ ብቻ ሳይሆን አንድ የተወሰነ ዓላማ የተሰጠው የኤአይ ሞዴል አዳዲስ ክፍተቶችን በራሱ ለይቶ ማወቅም የኩባንያውን ድንበሮች አቋርጦ ባለብዙ ደረጃ የሳይበር ጥቃት መፈጸሙና ያለምንም የሰው እርዳታ ኩባንያውን ማጥቃቱ መሆኑን ገልጿል። ዳቶ ብሩክ ገለጻ ከዚህ መሰሉ የኩባንያዎች የሳይበር ጥቃት ባሻገር የሰው ሰራሽ አስተውሎት ቴክኖሎጂ በግለሰቦች ላይም ቀደም ሲል በኢሜል በስልክና በጽሁፍ መልእክት ከሚፈጸሙ የግል መረጃ ጥሰቶችና ማጭበርበሮች የበለጠ አደጋ ደቅኗል።
9: ሳይበር ሴኩሪቲን ስኮፕ ወይም ደግሞ ምህዳር ካየን በዚያ ውስጥ በግለሰቦች ደረጃ ኤአይ እየተጫወተ ያለ ሮል ቀላል አይደለም። ለምሳሌ በዓለም ላይ የትልቁ የሳይበር ሴኩሪቲ የጥቃት ምንጭ እስከዛሬ የነበረው የሶሻል ኢንጂነሪንግ ነው። ፊሽንግ፣ ኢሜል የመሳሰሉ በተለይ የማስገር ጥቃት የምንለው ማለት ነው። የሰዎችን ማጥመድ፣ ማጭበርበር አይነት ነገሮች እስካሁን በሆነ መልክ መምጣት እሱ አሁን ብቸኛ መንገድ መሆኑ ቀርቶ የሰው ልጆች በጣም ትረስት በሚያደርጉት መንገድ በቪዲዮ በምስልና በድምጽ በታገዘ መልኩ በሌሉ ሰዎች ተመስሎ ጥቃት መፈጸም ተችሏል። የዲፕ ፌክ የምንለው ቴክኖሎጂ ሌላ አይደለም። ያው እኔ ፊዚካሊ ስብሰባ ሳልጠራ ስብሰባ ሳላደርግ ለአዘር ፓርቲ ስብሰባ እንደተጠራ ሆኖ የኔ ምስል የኔ አፒራንስ እያየ ከኔ ጋር ስብሰባ አድርጎ ይወጣል። የእውነት እሱ የሚወስደው ዲሲሽኖች ግን የእውነት እኔ የሰጠሁት ዲስከሽን እኔ የሰጠሁት ይሁንታና እንትን አይደለም። ስለዚህ ይሄ ሪሊ በዓለም ላይ ሀፕን ያደረገ ሴናሪዮ ነው። ድሮ በኢሜይል ተጨንቆ እንደ ሀከር ወይም ማሊሽስ ያለው መጥፎ ሀሳብ ያለው ሰው ተጨንቆ በኢሜይል ጽፎ ምን ብሎ ሆነ አስተካክሎ እውነት እንዲመስልለት እየጠሩ የነበረው የፌደሪቲ ሬት በጣም ከፍተኛ ነበር ማለት ነው። አሁን ላይ ያን ሳይጨነቅ እንደ ቻት ጂፒቲ ያሉ የጄኔሬቲቭ ኤአይ ቱሎች በጣም አሳምረው ጽፈው ይሰጡታል። ስክሪፕቱን የሚያዘጋጅለት የዲፕ ፌክ መስሪያ ቱሎች አሉ፣ የኤአይ ቱሎች። ስለዚህ የሰውን ፎቶ ወስዶ የሚፈልጋቸውን ሰዎች ፊገር ፎቶ ወስዶ በድምፅ አቀናብሮ ስብሰባ አዘጋጅቶ ዲሲሽን አስወስዶ በቃ በዚህ መልክ ማጭበርበር ተችሏል ማለት ነው።
8: ስለሆነም ችግሩን ለመከላከል በግለሰብ ደረጃ የቴክኖሎጂ ግንዛቤ ማሳደግን ጨምሮ ሌሎች ጥንቃቄዎችን ማድረግ እንደሚገባ መክረዋል።
9: ስለዚህ አዌርነስ በአሁኑ ጊዜ ኖርማሊ ድሮ እንደሚሰጠው አይነት ከፊሽንግ ኢሜል ተጠበቁ ምናምን አይነት ብቻ ሳይሆን ዲፕ ፌክን ያካተተ መሆን አለበት። በኤአይ የሚመጡትን ጥቃቶች ኮንሲደር ያደረገ መሆን ይኖርበታል ማለት ነው። ኤአይ ሪሌትድ የሆኑ ፊሽንጎችን ስፔሲፊካሊ ዲፕ ፌኮችን እንዲህ አይደንቲፋይ እንደሚያደርጉ ግለሰቦች ማወቅ መቻል አለባቸው። የሚለዩባቸው መንገዶች አሉ። ለምሳሌ የአርቲፊሻል ኢንተለጀንስ የሚያመጣቸው ምን ምስሎች ኖርማል ላይቭ የሆነ ሰው ላይ የሚታዩት ፊቸር የሚለዩባቸው እንትኖች አሉ፣ ፊቸሮች አሉ። ስለዚህ እነዚያን ነገሮች በማየትና በመማር ራሳቸውን መከላከል መጠራጠር ይችላሉ። ግን ሁልጊዜ አንድ ነገር ፊሽ ከሆነ የእውነት ሊመስል የሚችልበት ስኮፕ በጣም ትንሽ ከሆነ ኢፍ ኢት ኢዝ ቱ ጉድ ቱ ቢ ትሩ ይባላል። እውነት ለመሆን በጣም ያልቀረበ አይነት ነገር ከመሰለ ጥርጣሬ ወስዶ በሌላ ቻናል ቬሪፋይ ማድረግ።
8: በድርጅት ደረጃ ደግሞ በራሱ በሰው ሰራሽ አስተውሎት ቴክኖሎጂ የታገዘ መፍትሄ ወሳኝ መሆኑን አቶ ብሩክ አስረድተዋል።
9: በድርጅቶች ላይ ከመጣን በማሽን ስፒድ መሄድ ያስፈልጋል። ማለት ኤአይ ጥቃት የመፈጸም አቅም ዴቨሎፕ አድርጎ ያለ ድርጅቶች እና ኦር ሌተር ያው አቅማቸውን እያዳበሩ ደግሞ ይህን ቴክኖሎጂ እያዩ ቶሎ ብሎ በአርቲፊሻል ኢንቴሊጀንስ የታገዘ የመከላከል አቅም ማዳበር ግድ ይላቸዋል ማለት ነው። ግን አዶፕት አድርጎ የዲፌንስ ቴክኖሎጂዎችን ጥቃቱን በሚከላከሉ አቅም ከዚያው እኩል መራመድ ያንን ኮስት ለማውጣት ዝግጁ መሆን ሰዎችን በዚያ ደረጃ ማሰልጠን ግድ ይሆናል ማለት ነው።
8: አድማጮች፣ የዛሬው የሳይንስ እና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብራራችሁ ነበርኩ። መልካም ጊዜ።
0: አድማጮች፣ ስርጭታችን ሊደመደም ጥቂት ደቂቃዎች ይቀሩታል። እስካሁን ስርጭቱን በመምራት አብራራችሁ ቆዩት ማንተጋፍቱ ስለሽ ነኝ። እናንተም አብራራችሁን በመቆይታችሁ ከልብ አመሰግናለሁ። የማጠቃለያውን ዜና ባጭሩ አሰማችኋለሁ። ሳውዲ አረቢያ ሐሺሽ ይዞ ተገኝቷል በሚሊዮን እጅልቻቸውን 5 ኢትዮጵያውያን ስደተኞችን በሞት ቀጣች። ሂዩማን ራይትስ ዎች እንዳሳወቀው ሳውዲ አረቢያ የጎርጎሮስ 2026 ከባተ ካለፈው ጥር ወዲህ በተመሳሳይ ወንጀል ተሳትፏል ያለቻቸውን 17 ኢትዮጵያውያንን ያለ ተገቢ የፍርድ ሂደት በሞት ቀጣለች። የተለያዩ የወንጀል መረቦች ስራት አገኛላችሁ በሚል ከያገሩ ያስቆለሉ በየማጭበርበሪያ ማክላት የሚሰቃዩና የሚሰሯቸው ሰዎች ብዛት በመቶ ሺህ እንደሚቆጠር የተባበሩት መንግስታት ድርጅት አሳወቀ። የዓለም ፍልሰተኞች ድርጅት እንደሚለው የኢትዮጵያን ጨምሮ የ80 ሀገራት ዜጎች በበይነመረብ የማጭበርበር ምግባር እንዲሳተፉ ተገዷል። አድማጮች፣ ስርጭታችን በዚህ ይደመደማል። ማንተጋፍቶ ስለሽነኝ የነገሰው ይበለን። መልካም ጊዜ። ጤና ይስጥልኝ።